ሸሽ ነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክባይ የምሸሽ ነኝ ሺገመር ሺጉራች

ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴድሮስ እኔ መዩ ቱርክ ባይ የምሸሽልኝ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ

መቅደን አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ። ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት

ሸሸና አውሮፓም ያውቀሃል አፍሪካም ያውቀሃል እስያም ያውቀሃል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክባይ የምሸሽነኝ ወይ

ሸሽ ነኝ የትግሬንም ንጉስ ሲነቁ ሲነቁ የሸዋንም ንጉስ ሲነቁ ሲነቁ ወንድ ያለ ራስ ወከለው ማውቁ ነመዩ ቱርክባይ የምሸሽ ነኝ

ናቸው መቼም ሎሬ መቹም ተንኮለኞች ናቸው እኔ መዩ ቱርክባይ የምሸሽነኝ እንዳዜ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኛቸው